በብላብ ሲላ ብቻ ለይትላለ ይላል ሙሉ ወዱር ረሱላህ ሰለላሁ ዐለይሂ ወሰለም ያላህ ከልኩ ጎላ ኡፍድሩ ቢስሚላሂ ወራህ ቢላሂ ቢልዓለሚን ሱተከ ወዲ

አሚን ወንዴ ሃሊን ኢንተርናሽናል ሃሊ በእናንተ ነገርቶ አንዲኩ ሃላ ቁም አንዲኩ ሃላ ዱቁም አንዲኩ ሃላ ujudi umunane andi mana ndino ko min badan ko golade man jar muni anani mana ndino a hen hundi hum padum mudo jodi mo tawta gnde o yidde buir.